0: རྒྱུད ཡོད པ དང དོན པའི མི འབུ མ ཉིད དང ཁྲི གཉིས འདེམ ཤོག ཕན པའི བྱང གི ལ ཞིག འདེམ མང ཅིས ཡེ ཐར དང ངོ རྒོ ལ གཉིས གདམ སེམ བྱས པའི ཆོག ངོ རྒོ ཅན འདེམ ཤོག ཕང ན སེལ ཞུང གི ཡོ རབ ལང ནམ འདྲེན ནང ཞིག པའི གྲེ མོ ལ སླར སུ བྱེད པར ཐ པ མིན པ མཚོན ཡོད ཡོད འདེམ ཤོག ཕན པའི བྱང གི དེ ཆེས ཉེར གི ཉིན སྤེལ བ ཞེལ ཆག ལང རྒྱ ཁུ རྒྱང ཅོག གོང སུ ཡེ ཅག པ ལྟར ན འདེམ ཤོག ཅི ལིམ ཞིག པའི རྒྱ ཅང ལིང ངོ པ ལྟར ན ཡེ ཐར མིན པའི འདེམ ཤོག ཁེ བྱ ཆེ ཞེབ དང དང ཅང ཆུང ཉི སུམ པ དང ངོ་རྒུལ ཤེབིན དེམ ཁོང གི བྱ་ཆི ང ཉི དང ཅང ཆུང བ བྱེ སན ཡོལ་ལ ངོ་རྒུལ ཤེབི ཤོལ་ལ རྒྱ ཁ ཐོ ཡོསེར ཡེ་ཤུ མ་ནི ཡུ་ཏི ན ཐང་དར མང ཡོང ཅིན དེམ ཁོ ཕེན་བི ཤང་གལ་ལི ཏེམོ ལ ལ་སུ ཤེ བར ངོ་རྒུལ ཤེ ཐབ ཆགལང གི དིན ཐུང ཡིན ནང ཡོ་རང ནང་མཇེ ནང ཤེ བི ཕེར་མ ལ ཡང་ཅིར གན་དེལ ཏོང མ་སལ པ ཚོང ཡོ པར་མ་སལ ངར དེལ ཁ བི གུནི ཤེ ཤུ ཅི ཡོ་རང ནང་མཇེ ལ རྒྱ ཆེ བི ཐལ ཟོང བི ཏོགཞ ཅེ ཅག དར ཏོང ས པར ན་དོལ
1: ཚ་ཁལེ རྒྱ ཁམ ཉམ་ཅ ཅི ཚི ཉེར་གི ཉེབ ཅག ཕེ་ཏེ ནེ་ཅ ཅ རྒྱ་ས ནེ་ མེར ཉེན དར ཤོང བི ལག ཅམ མ་ ཤོང བི མང ཅིར ལར གུཐམ དང ཨ་དང ནེ་ཅ ཅི གིང་ཡི ཅེབ ཤེ་ཐབ ཅོ པར རྒྱ ཅུར ཤེ པ ཅ་ཅག ཤི ཡི ཅ་ར གོ ལེབ ཤ་ ཅིར ཚི ཉེར་གི ཉེན ཅེབ ཤོ པར མགམར ཁོར ཤི ཀི ནེ་ མི ཨང་ཏག བ ཅ་ཏང ཅི ཀ མགཏོན ཤ་ཏེན ཅེ དང ཅོང ཅིར ནང ཁ ཅེ སང་ནི ཅོ ཨང་ག ལ ཉ་བ གུ ཤེ ཅེབ ཤི ཏེ ཁ་ཏན ཅིག ལག ཏོར ལག ཏོ ཡིན གབ ཅུ ལག ཏར ཤི ཡི ཐང དེ མང ཅིར ཕམ ཉི སེ དང ཡོལ ཅ་ར གོ ལེ དར མ ཤ་ ཅིར ཚ་ཁལ ཡ ཇ་ཁམ ཉམ ཅ ཅི མམ ཐ ཏེ ནེ་ཅ ལ རྒྱ ཅུར ཤི ཁ ནེ་ཅ དང ཉམ ཏ ཨབདང དང ཤེབ་དེལ སོང་ཅུབ ཤེཇི ཡིན་སེར ཉེ་ཏུང ཉེ་སམ ལོར་ད གབར ནེ་ཅར དང མ་ལི ཕེཁན ཨ་ཕ་སོ ཅི ཇ་ཁབ སམཅི མ་ལི ཇ་ས པ་མ ཁནི ལེ་པུ ཐ་ཁ ཀ્વાર མ་ཅི ཀོ་ཏེ ས་ཁལ ཇ་ཁམ ཉམ་ཅན ཛིགབན ཐ་པབ ཤུང ཉེ་ཏུང ཉེ་ཅི ལོར་ད དང བི ཅི ཅིན ཇ་ཁབ སམཅི གོཛལ པི ནེ་ཨ་མེནི ས་ཁལ ཇ་ཁམ ནམ་ཅལ ཅེ ཁོང་ཏུག ཇ་ཁབ ཅེ ཛེ་སོ ཐོམ་ཨ་དི པར མ་སལ ས་ཁལ ཇ་ཁམ ཉམ་ཅན ཛིགབ ཆབ་ཅག ཤི ཡེ ཉེ་མཁན་ན་བ ཐང་དེ སང་ཅན ཉམ་ཅུག ལེ ཚནག ཏོང ཚམ་དན ཉིན ཅུག ཐང་དེ ལེཚན ཅེ ཟོམ་རིག པ ཁོན་ཏར ཁང་རྒྱལ དང ཟོམ་རིག གང ཁར བ སོནམ ཚེརང དང ཁ્વાབ་ཏན ཇ ཚོམོར་ཅིལ ཏར་ཁལ བ དོར་ཅི ཚེརང ཅེཆིབ ཏར་ཁལ བ ཁང་ཅག ཚེརང དང སོནམ རིན ཅིན ཡིན ཁོ སེན ཚོ དང མ་ཕམ གོན་པོ ཉི ཅེ ཆེ ཅག ཉན་ལམ དར བ ཡིན
2: ང ཚུ ཅིམ་ ཁནེ ཟུ ཛ་ཁམ ང ཚུ དང ཉམ དེ ཡོ
0: ཛ་ཁམ ཅི ང ཚུ དེ ཐང ནང ཚར དུང ཇོང བར སོང ཅུབ ཤེ ཅིན ཡོ
2: ᱛᱟᱴᱢᱪᱤ ᱥᱮᱢᱚᱝᱜᱮ ᱡᱮᱨᱥᱤ ᱠᱷᱮᱜᱱ ᱛᱟᱝ ᱮᱝᱜᱱ ᱛᱟᱝᱠᱞᱟ ᱥᱤᱭᱚᱱ
0: ᱛᱟᱴᱢᱱᱟ ᱟᱨᱡᱟᱠᱷᱩ ᱠᱷᱮ ᱡᱮᱨᱥᱤ ᱪᱟᱴᱢ ᱭᱟᱢᱞᱟ ᱟᱡᱮᱨᱪᱩ ᱞᱤᱝᱜᱩ ᱠᱤ ᱪᱤ ᱫᱤᱥᱚ ᱭᱮᱱ
2: ᱛᱟᱴᱢ ᱢᱟᱞᱟᱨ ᱠᱟᱨᱣᱟ ᱛᱟᱝ ᱛᱟᱴᱢ ᱛᱚᱵᱡᱩ ᱥᱮᱯᱟ ᱛᱟᱴᱢ ᱥᱟᱥᱩᱱ ᱥᱮᱯᱟ ᱛᱟᱴᱢ ᱥᱚᱝᱪᱩ ᱥᱮᱯᱟ ᱛᱟᱴᱢ ᱵᱮᱪᱩ ᱥᱮᱯᱟ ᱪᱤᱱ ᱱᱟᱛᱩ ᱛᱷᱮᱢᱩᱝ ᱜᱟᱱ ᱴᱷᱟᱭᱤᱱ ᱡᱮᱠᱷᱢ ᱠᱤᱱᱪᱮ ᱡᱮᱢᱟᱭᱮᱱ ᱠᱚᱨᱤᱭ ᱠᱤᱱᱪᱮ ᱥᱟᱣᱟᱭᱮᱱ
3: ᱦᱛᱟᱢ ᱠᱮ ᱵᱮᱱ ᱯᱟᱨᱮᱨᱤᱱ ᱛᱤᱡᱮᱢ ᱵᱚᱡᱟᱭᱮᱱ
4: ᱛᱤᱡᱮᱢ ᱵᱚᱡᱟᱨᱤᱨᱤᱱ ᱠᱟᱝᱡᱩᱝ ᱪᱮ ᱥᱮᱦᱛᱢ ᱭᱮᱱ ᱠᱟᱝᱡᱩᱝ ᱥᱮᱞᱚᱜᱟᱱ
2: ཡང་ཟ་ཤང་ སེབེར་ཁ་བ་ཤང་གར་གཏན པན་ཏོག་ནང་པ་དང ལོང་ཐན་དང་ཏ་ཅིན་དང་གི སང་ཁུན་ཐང་གི་ཆན་ནང་པ་ཁ་ཁམ་ཟང་ཨ དར་ཏ་ཅེ་ཅག་ཉན་ལམ་ཏན་ཇོ་ཅན་པ་ན་དེ ང་སུ་ཚོར་ཧུན་ཇོ་ནོ་ཉན་ཐན་ཁང་ཝར་ཁལ་ལོང་ཐན་གི་གང་ཇོང་ཤ་ལང་གལེ་ཚན་ཡིན་རེ་ཏོ་པ་ནང་པ་ དེ་རང་གལེ་ཚན་དེ་ནང་ང་སུ་ཧུལོག་གལ་ཅན་རང་ཅན་ལང་བ་ཟི་ནམོ་གི་ཇོ་ཅི་ཟི་ཀོ་དགི་ཡི་ད་ཇོ་ཅིན་དེ་དང་རེལི་དལ་ཏང་ཡི་ཏོང་ཀི་སོམ་བ་པོ་ཐན་སུ་ཀ་ཚོམ་དེ་ངི་ཨོ་ཀི་མང་སུ་ལ་རགནི་དེ་ཏོ་ཁལ་ལག་ཏར་སོ་དགི་པ་ཁ་སོམ་དགི་ཤི་ཅིན་པ་ཨོ་ཀི་ཇོ་ཏོམ་སོམ་བ་པོ་གར་གིན་རང་ཅ་ལག་དན་ཤི་ཡོལ་ཨ་དེ་གནས་ཤུ་ན
3: Tam tang tam zini, sim tang sim a bitch. Tun tang tun galang ni, li tang li a jibch.
4: Tong no wash kala long tinja, gang jong shi long lin tina yan bra ga sisi.
2: Ya girgin chu demo?
5: Chu demo.
2: Demo demo girgin gitiran shawa gitir sung gitwinning a chanda tang ni not kichi shin again?
5: Ya losa losa.
2: Тэгэна гэргэн тавар сонгэна та тэрэн анигэ жуэжэг кодэгшэг нүй ингэна та хуэлогэ гэшэн рэнжэн лавазэн дамуз кодэгшэг нэр мо. Тэгэна та сэрэна хуэлогэн дэ кэргэн тагэ гэл чэнугэ рэнжэн дэ та гэшу та мансхуэн нэ шуху тэян шэг нэ сэтон сэзгэн нэрэ хуэлогэн дэ хуэчалог гуэнэ рэгэгэ хуэчалог нэ шаанэ рэгэгэ дамуз кэргэ тагэ нэ хэзгэг мо. Энэ нэ шэбчаг гуэнэ хуэчалог нэ дэгэ шагасэ
5: 대역은 근데 영영제모 뜨나간럭 단디가 생겨런지 갖고 있네 갑다스그나
6: 레럭서럭서 야야야 땅이 희쪽이 대 갈다스기 다치르게 주기 회일군디기 개천런지도 고 다시마고야스리나 시마고야스리 다 회일고 회일고이나 개치는데도 회일고 개치는데도 시마고야스리 단디 회일고 전진나 자랑런지기 회일고기 지구나랑 천진수디 미치게 제 캐리리에테딜레 아라는 게 회족티 치즈가 있고는 스고노 도목이 세족이 회족이 나타 그 일본 라마즈 존재나서 군나라 일본 라마즈 존재나 치즈가 구고선 디 산르크탄 구주 럭스크탄 구주 아 도목이 아지 회족이 개체 데도 데라까서 소네기 아 도모스 이제 익템 머그즈는 자랑네 도모스 걸라잖아 아 대 존재나 디 회족티 도고지 치즈가라깐 조고 그랬는데 그냥 또 제치고 그쪽 딱이 이때머근데 또고 아 딱이 그 휘차즈 여기 그 휘차즈 휘차 얘기한테리 탐드스고 휘차 뜨고다 아 그즈스 머그티게 니스치게 예나마나 지금 그 니월달로 군고 휘차 도모리 띠카게다 치더레스다 루아 납자기 아 냐뇽티 또 휘치더미 됐던스 군나라 루 냐뇽 루 납자기 냐뇽티 휘치더미 됐던스 다 총리치게 녀고기 다티에 좀 어때 휘룩 시대 던서다 이 템머근데도 고다 자랑게 아 되게 환주르게 자적이 그치도 듣고 그치가 좀 듣고 못 듣고 도모즈리 다지 휘룩티 휘룩이 같이라 다지 기치셨잖아 도모즈리 아 잠르게 어그니게 땅에 휘룩인데 듣고 다 저기 정막 희노들 다 휘진 조드나 그 선전이 주고나라 선전이 주고 숙게 아 다 휘룩 수 어런 게 소아트 칼로지 주게 아 뜨모그카 기카랑스요카 다 원래 존재나다 때 회록근데도 고 그냥카 마치니즈군데라데 원데카지 뜨모마인 바기 잡치오니 딱 회록데 뜨모마인 바기 잡치오너 다 찾았고 나서나 도착시던 뜨모그데 고시주기 찾았다 회록군 아주 뜻은 시주기 찾았다 회록군 아주 즈군데라 오키 땅마그 회록 루르즈라카니 다 뜨모즈리 다 뜨모즈나 원데도 고 치즈레즈나 그 저기 다 산타게 머그즈리 탐코게 머그즈고느라 다 어그니 오케 시 다르사게 또 무진 자랑게 어그니 셰츠나 어그니 다르사게 또 무금 머그즈 마릴라 엄청 카 휠과 시게 가니기 또 무금 머그즈리 휘즈 죽나 쳔무즈 셰고게즈나 어그바 능퍼챙 랩 친드 키로 마츠르친 시와스마 조아이 놀라랑니 람반드라지 다 휠군이 다 치드레 치군고 이군은 무츠키 시와 스마니게다 휠고 있고 쳐다즈고누게 오케 휠로케 기케케랑사 환주르글라케니 지리니라 휠로클라케니 오케 뜨무게원 토이니기 아 뜨무그머그스리
7: 다 카르송 테른글 홉다 쳔무고 토마 토마이나 쇼코 티 한식케시고 톰정고 토마 아 다 더니 리릭 그나 쇼코 리킨 가타나노고 아 다니 마즈가 송기나 휠건데 가시너들이 휘자 차나서 주가니 녀시고 망고 모
6: 아리리
7: 옛날에 아무게자 요크메니 데 사스라 란트르게 차라 요크메니 또 뭐여리 모
6: 아리
7: 데더나 휘샨데 시타 군데 칸드 메라타 군지르라 시기다고 그 상관다.
6: 어다 어른게 샘세지나서 보나라. 그자도도 그 기침 고네일이 말한 아마 특근데 나 휘자 휘도는 휘찬도 무즈거다. 니티 참아 알르즈 고노도 도고다. 휘르기 마키노기 게나토네노 도무즈리. 시르게 휘르노 도고 치케고나 그 휘르고 있고나 치 치도 희긴 기즈 고나라데. 저 어른가 무기즈 고나라. 어른가 무기즈는 치즈게 쳇도 휘르고 있지. 대 무기즈 고 궁마시 대 토물 대 아무기스 안당고기 다주 소충 소마즈가 인제나 만능아 지글랑고가 만능아 지글랑고다 만능아 지글랑고는 그 크게들 함선티 두고 띠두고로 중고고 띠두고로 중고 데로나 다 만능스니 와라 둔당아 지글랑고가 띠두고 그 할즈 소중 좀데 되게 잠바고 후차테 돈들 그 잠바게 지금 쳐가 아 또 무슨이 되진다 소친아 지글랑고 쳤어 소친게 손능게 다게 해브스 디드코 존랭고 따티노니 털신 손즈게 다주 챌린이어 군이즈 나츠고에 다치 챌린이 그르즈나 랑 챌리게 다주 아르게긴 쿠트라 뜨게 따고가 뜨게 이제 따 휠군데 따 크겐즈 오늘 안타 아주게 랑가 무기 매니게 휠고즈 휘즈 죽는 쫓지게 쳤다 즈군데라 랑가 가치게 쳤다 랑 상캠 수주게 쳤다 휘로군 다 휘즈 죽는 시즈게 부즈게 너무도 섬전 너무게 나는 라 되게 시게 휘로이나 다 고쳐 뭔가 힘이 또 뭔가 네 다를 얼레 도무고 시즈가 뿜은 대치들에잖아 그 아무게 잠바요 고는 말이 그 가숙들이까 그자 강아티나 가군 그 그자 티탄 가던들 가던나 그 그자 대티던들 어다 도무지리 다 도무지나다 쪽이 쓰게지 챌리게랑 생기 도무지인지나 챌리게랑 생기 다 줄 호트라 게는 게 이게 다와 다 쳇고 있는 게 리셰파 다와 아 되게 지금이 딱 되게 린즈 봤다고 단도무기 다 쳐 손주나 주 다 무슨 봐라 단도무기 첼리에 손주나 그런 게 첼리게 망자도 희군을 한채니 제가 젠저스기 있구나 주 젠저스기 있구나 젠저기 시샤도 뭐 망히고 가지 아 다기 제키스는 게 젠저스 또 뭐 뭐였고 뭐나 아 제키스는 젠저스 젠저치기 있구나 게 또 뭐 뭐였게 영 되게 쉽게 시샤도 있겠다잖아 주 젠저기 쉽게 그런 게 있고 치텐데 또 해라 공팔한 주가 아 뛰치기 되게 한채니 주 그라가 가숙도 가는가 그라 가숙도 회전 중에 전년가 가지나 년가 따지라 주동탄나 가지나 동탄나 따지라 주르지자 가지나 주르지자 따지리 주르기종 신직자 가지나 주르기종 신직게 되게 회자 따지라 어다티나는 게 첼릭거리 됐던 속에 따지나 이르체용노 따티너 따 회자 탐치고 올구나 따 휘문 얼빠 얼빠 체위지질 아주 무즈골아 원래 무즈원 티도콜 아랑아 티 케이토노 마르타 존정구치 타존니 후이차 마티토나 따테 존정마 타지 다 긍렌루 티도코 아 따디레 흐사와탕니 예커 만지 시그지 다 흐사와캉니 흐사와 티도코 존토나 예카랑 시키 아랑글그니 요카 원래 흐사와 존토나 예카 요카 따티쿠타 후이자랑구치 뎀시 시데 탄즈기 로주테 도코츠게 즈우즈레 노키
8: Poylongde yekor tatsu ta rikshin sosu gu huishan da tukunda lukor tatsu luktunga lakani kaka ingiri la shikida gyargani.
6: Tati luktunga lakani ta runga huizun yukzina ngay chanrgi mukhiga, ngay chanrgi huishan daga lukunari zina tituku tati kacha zyamba zira aralazi. Huizun yukzina ngay rungtun zayi zgin zhiga daki. Rungtun zhigu zina rungtun gishu kui huiluk chiki kunari zina tituku ta ngay zga zga zguna te zga zga shechi yonari. Тавхызын жоқтана жоңтэнзген жана жо жоңтэн жоңтэнде тагуч тазу к ройнын вазу кумо ройнын ичизга к тажуты дохо тачча пуш ки чатта тицон жужуги чатта кен коне тумуга мгече тигежгин ичизрана к жоңтэн тихин жигуге жоңтэн дэсуте ал хожон кунуге та тиг тапцала тумтел хожон кунуге ти тасу накани мока тачу жоңтэн базги инжина чу жоңтэн ги хожаза тагуна чу мги канчанжри ᱟᱛᱟ ᱛᱷᱩᱢᱟᱨᱛᱮᱨᱤ ᱨᱚᱝᱜᱟ ᱛᱟᱝᱜᱟ ᱡᱚᱝᱛᱟᱱ ᱥᱚᱢᱵᱟ ᱯᱩᱡᱨᱟ ᱱᱤ ᱡᱚᱝᱛᱟᱱ ᱨᱤᱡ ᱱᱤ ᱡᱚᱝᱛᱟᱱ ᱨᱤᱡ ᱪᱟᱛᱛᱟᱝᱤ ᱠᱷᱤᱡᱟ ᱛᱟᱡᱤᱡ ᱜᱩᱱᱟ ᱛᱟᱛᱤ ᱪᱩᱜᱟ ᱛᱟᱫᱤ ᱛᱮᱪᱮᱛᱮ ᱥᱩᱛᱟ ᱜᱩᱱᱟᱨ ᱛᱮᱪᱮᱛᱮ ᱥᱩᱛᱟ ᱜᱩᱱᱟ ᱛᱟ ᱠᱷᱤᱡᱚ ᱡᱚᱜᱡᱱᱟ ᱥᱚᱢᱵᱟ ᱯᱩᱱ ᱫᱮᱜᱮ ᱛᱟ ᱢᱮᱱᱟᱱ ᱫᱤ ᱥᱮᱱᱡᱤ ᱤ ᱜᱩᱪ ᱛᱟ ᱪᱚᱱᱤ ᱛᱮᱯᱠᱤᱱ ᱠᱚᱠᱮ ᱛᱷᱤᱡᱩᱨ ᱪᱷᱢᱩᱡ ᱠᱚᱠᱮ ᱜᱩᱢᱟᱡᱤ ᱥᱮᱱᱡᱤ ᱤ ᱜᱩᱪ ᱛᱟ ᱪᱚ ᱛᱟ ᱚᱠᱮ guma ki ta kato tsukun re, kato tsukun re, guma ta nizik shindri ku na huizin chukzi na rang tsutsu la ta kazung namjan dgeri, kazung namjan dmuziri zi tukeni to na dima ki, kazung namjan la nginya ti rang kadayi detlan zi ghe, kadayi detlan zi ghe, ta ki ndiki fsheki kachan di fshenu gujgin ta ka, o ki kacha fshenan dmuziri, tgi zi tanto zi ghe, kacha ghe, niz ghe teni detlan zi ghe, tgi shindri cha, ngi chiki shindri cha, ngi ta rang shangzgini kazung namjan tungtung ta, tungtungna ngi tigi tira shindriyachi. O ta tigi tita rungi tatsi yinari. Tatsi kankuna rhagi. Ta di tatsi kankuwaki. Huizin chukzana zikuna shimjizga chonjina la. Ta ola shindriyati dhukhu chiki yiku ki. Zi sombapu chikchangani di dhukhu shindriy chiki yiku ki. Tih taju. Tigi henchani ka chizirizna. Ya ti mari. Ngi rungtangi chizirizna. Rungtangi nangtong zizita guwa. Nga rungtang shinjikbazgi. Ta rungrang zoki. Rungrang di dhukhu. Rungrung tukchen zhukwe, rungrung tukchen dhe dhukwe, chitukun dhumuz gita wukwe, jekin dhige chitukun dhumuz gita wukwe, o ti tanduna, ti tanduna, ta ta guna, ti suwa zhukwe, ti suwa zhukwe zhukwe, nara ta, nangton ti suwa zhukwe, ti kya ti da, cik ti suwa nzhinja maare, ki kya, josha waka, josha ki ton ti suwa nzhinja, josha ki ton ti suwa zhukwe, ta zhukta, o, digin dhumuz chizga shi gutang nara, chitukun digi nangin, digi kachan dheh teni dhetan zhukwe, Joshan dehteni dhetanzhukta chitukunan nene tun dhumuzhik shungtanzhga. Yangmana chitukunan nita wakin dhumugi lurjizgi yukka zhgun. Takhi dhumugi zhgunara. 되게 쳤다. 좀 대신지 바즈게나 그게 쳤. 다 로뇽 바즈게나 즈고나라. 롱텐데도 로뇽 바즈게나 따치 티모티 참아 찌르던데. 대네 참아 찌르던데. 따치 치즈레자. 따디군 군이요. 따 땀짓그라. 땀짓디군 군이요. 따 문안데 도콘트리 데오탄데린 데오탄 되게 지는 데오스. 되게 지는 너가 되게 지는 데 치즈기 지는 돌이 좀 떠서 따치 디타 로뇽 게 이렇게 치포이치리 즈고나라. 올라 따뜨기 따시고. 따 롱텐서 손전나 도무즈리.
5: 아제제. 다더니 간럭다 손이나 좀좀땅 저아요누가 훌고인 하자마요 저티 한식 그런 거니 세컨고 후샬고는 신만 힌난도 강스
6: 땅아스 저기니 후차 망히 좀땅 말이 네 좀땅아 좀땅나 가게 좀땅나 가게다 네 좀땅 르누타 네 좀땅 때 치즈샬 그즈나 따따창 내나 셰코는니 탭츠기 토네티즈 군으라 좀바 본데 테스트스 하기 테스트하던 때 동탄 테스트 있던데 근데 테스트 무사기 근데 좀바 본데 기타 테스트인데 용학 구조게 용학 구조나 그 조샤테 두고 저 이런 게 조샤테 두고 칭통용 삼문주가 이런 게 조샤전 중에 대칭통 삼문주는 말 그 조샤게 츠게 두고 딱 츠가 용학 구조나 딱 인터 용학 구조나 따때 뛰나면도 그 다 맞든들이 맞든 다는 리터 서로 구조는 같아 리터 서로 구조는 시키 요관 트즈고는 그다 츠그치기는 아주 그게 카크르게지 신즈기나 츠그치기 신즈이즈고나 오까 츠그치기 신즈이즈고나 투모게 타츠첸 투모 좀 보모 요케 드나 티기 타츠티 구주고 쳇다 즈나면데 니 동탁 능톤티 도콩게 수치니마랑 기타고 쳇다츠 동탁 선전은 도모지 다른 게 휘차 타고 쳇다츠고나라 휘차 타숙때 도코 땅 문숭 키와기 타숙때 도콜라 자리스기 튀뇽요 드리즈그니 다 랑게 기게나 스콴 디글라지 디 후차 다숙도 모티 셀리즈 군으라 후차 다숙도 모 셀리 드길라 이뇽아 퀴즈는 죽잖아 두건치 치니마 손잖아 후차게 쉬네 여라티 와스키 돈센 지금도 후티 티탄스케 지키테 티탄스케 지금치케 죽고테 티탄스케 드리즈네 티게나티 드리즈네 티게나티 투모 다숙이 요지 드리숭기 카크르기처럼 스크트나 아니가 땅 군일링 아마시 소중시요. 그자다 수트무요. 군일링 아마트 그자자다고는 군일링 아마트 아주 후야 얼그라잖아. 아디티 후야 얼그만스고 후자 소중시요. 다 후자 시가 뛰던지다더니 후자 무아지도 후자 유자라 뛰던 거 고쳐는. 되게는 다 치르잖아. 아쪽에 돈데도 고치스라 츠카긴 증고가지 츠마히나 돈데도 고마키가 다 츠티 키스고나 츠티 로블나 돈티 다주 사우시 히뉴가 데즈긴다 얼론즈뉴데 츠글론즈뉴 츠글로즈온토나 돈 쿠쇼니 히뉴가 다초 가능 크게 츠티 얼론즈뉴게 아 뜨무고 휠게 겐요스고 다 카크르게 츠티 로마나 주고 돈티도 고다 사우 사우즈글로 ентозге тацк эжгенеринге алва булгына булгынэр мауна тонти кезунжгондэри цктон ниган зын тотона арабри цктон ниган зын матхна цк зынжуту цкзунтонзге цкзунтона тон шурнеюнга цкын зымтана та тон гызмат татигнын ан тон зунатонда та тон цкзын зын касагым цким цкти алван зынгу тонте току сана зунатолотондала он дигнанын дипшекунрези тикентона тиг цкди чикшекунугу цким кинала тонти хинюгазе атгы хучата суги тум майозгуги тан гарнга сонжана ни пайчыр тал хожунгаран зын сит этин хуча маңалат гетинма хуча маңалаз гунара хуча денде вакта какрзуги занкурчига хучачига тагунын рета тумоку кшиги хуча маатли та хуча ргыр тумтониг аттыг кенконти тиоки танга сонжана акрчыкте чиктини кырчыкте тини тиге жоша сууди хучате жоша сууди чызгыр течиктини хучаранга кшиге ген куманыз гунар ген куману таранга неорта там мгунуте ане тигичкити танзыг течик хийшкине тиге ханчане та чызрезна та хуча мумачга гуги танде тхо гуги та саваги хучаз гриз хутун жуна сынчуаги сынчуа инжина чуги егезин жуна сынчуа хигуга тгынжиги хигуга тиня та неорта жыңыз гунар та таштайнала тарон жыңыда тартайна тарон жоңыз сынтық құжаты тез гунара. Де Мартина
9: 다주게 젠바게 라톤나 놈디 라카네 아라 다초 쿠치 타츠네 쫓트나라 디송게 난스 헷켈어서 나타 다초 메트니즈 고나라 다초 메트니게 다 도무 돈독다 모션도 그래서 드구치 타츠 로그난 얘기는 나타 드구치 도무 모션 디게 쟁게치 쓰르나 숨틀란데 니치즈 그래즈나 다 그게 사마타부시 다초 휘차 닝고즈게 드게즈탄즈게 콘즈 카치거리 카치거리 너네 너네 찍디래 야 콘즈 카치거리 다 군이들 남았겠다 타고도는 말 안테컬 샤샤리슨라 놈디 마키나 손도 아리마스 숨토케다 아 되게 찍티리즈 군데라 되게 찍셔리 다른 게 되게 사마튼슨 사고 카네네시데 던스게 로샤시 되게지게 아마즈게 대안이 되게 괜찮지그니야
10: 제제간다 다 가슴 들은 거 나준 쇼촌기나 지금 나준 멍셰히 그 후잔 되게 되나라 후자 다교 가슴도 가군데 다 되나라 따때 야시 겨우 먹히네 간다 다나라 지금 Mung shekhiga, shing da muzgi ta gyan shaag sirkil, da mung yata nam shaak yuk.
9: Ta ti shiki shek kamung ziri, ti shek kamung ziri, ta azun di shaag yarangi tsuwaagi netun ziri, tsuwaagi netun ziri. Ta chirgi achu wala sunjina, ta waki tagi huanjurgi, tsuhtengi, tsuhtengi su, ta nur liksin, ti zini shang saazgi. Цунлизг тмузун демека а чисанит мусум демеки чисанит мусум демеки та тамазу цунжина та печир игмам вара на оле игмам вара ига игиетени де танзыг цуаро куни тму хонги нюнги а та чирги чуген де тхо чицхуки нивезр чицхуки нивен де тхо чу ни гарски калуджиртна мари калуджиртна чицхуки ниветтен ниветтарен жугунер омчан чидрезна хуйча таджу ти тхорн гэ гэр тон дасри а тачу хуйчан дэгэ э окэни цуала жижири чэз гунут тхо ёндире ти ёнэри зэ тагу хэн жон там бэрэн базу мэрэн шэ цэрун гэ тон из гунэра кэзин дэгэ лоджун шэлэсин дэгэ гэн тона тавр дэ чэцхола кэнэ гусаши гэ мэнга ян дэму гэ лоджун гэн дэ нюнга ᱪᱮᱛᱚᱜᱮ ᱥᱩᱣᱟᱜ ᱥᱚᱱᱟ ᱪᱮᱛᱚᱜ ᱥᱩᱣᱟᱜ ᱥᱚᱱᱟ ᱵᱟᱨᱟᱢ ᱵᱟᱞᱟᱢ ᱵᱟᱨᱟᱱ ᱥᱮᱛᱟᱜ ᱞᱚᱜ ᱥᱚᱱᱟ ᱥᱚᱜᱮ ᱭᱟ ᱭᱟᱱ ᱥᱟᱢᱟᱪᱤᱠ ᱵᱟᱜᱞ ᱥᱚᱱᱟ ᱨᱮ ᱚᱴᱟ ᱪᱮᱢᱵᱚ ᱱᱚ ᱛᱟᱨᱥᱤᱱᱤ ᱛᱟᱥᱨᱟᱣ ᱛᱚᱱ ᱡᱚᱜ ᱞᱤᱠᱟᱞᱟᱨ ᱠᱚᱢᱟᱱᱩ ᱥᱟᱢᱟᱜᱤ ᱛᱟ ᱛᱷᱩᱢᱟᱨ ᱨᱮᱱᱜ ᱞᱤᱠᱟᱨ ᱜᱮ ᱡᱩᱛᱮ ᱛᱚ ᱥᱩᱛᱮᱱ ᱛᱮ ᱛᱚ ᱪᱟᱡᱩᱛᱮ ᱛᱚ ᱥᱩᱣᱟᱜ ᱨᱟ ᱥᱩᱛᱮᱱ ᱛᱮ ᱛᱚ ᱟᱡᱩ ᱠᱟᱪᱟ ᱪᱤᱠᱮ ᱱᱤ ᱨᱤᱡᱤᱜᱤ ᱱᱤᱣᱟᱞᱟᱱ ᱫᱤ ᱢᱟᱪᱤᱠ ᱢᱟᱪᱤᱠᱱᱟ ᱥᱩᱛᱮᱱ ᱛᱮ ᱛᱚ ᱪᱤᱠ ᱪᱟᱜᱩᱱᱮ ᱛᱮ ᱛᱚ ᱠᱷᱮᱞ ᱠᱚᱞᱟᱠᱱᱤ ᱥᱮᱛᱟᱢ ᱢᱟᱱᱡᱩᱜᱤ ᱢᱟᱱᱡᱩᱱᱟ ᱚᱱᱡᱟᱝ ᱥᱤᱫᱨᱮᱡᱱᱟ ᱫᱟ ᱠᱷᱮᱞᱜᱩᱱ ᱫᱮ ᱛᱚ ᱠᱷᱚ ᱪᱤ ᱥᱩᱨᱛᱮᱱᱥ ᱜᱤ ᱪᱮᱛ ᱠᱷᱩᱭᱞ ᱜᱚᱭ ᱠᱩᱱᱚ ᱟ ᱛᱟᱪᱷᱤ ᱨᱟᱝᱜᱮ ᱪᱤᱡᱜᱩᱱᱨᱟ ᱟᱜᱤᱱ ᱠᱩᱡᱜᱤ ᱪᱮᱛ ᱠᱷᱩᱭᱞ ᱜᱚᱭ ᱠᱩᱱᱚ ᱟ ᱛᱟ ᱨᱟᱝᱜᱮ ᱪᱤᱡᱨᱮᱡᱱᱟ ᱟᱹᱰᱤ ᱪᱤᱡᱜᱤ ᱪᱮᱛ ᱠᱷᱩᱭᱞ ᱜᱚᱭ ᱠᱩᱱᱚ ᱨᱟᱝᱜᱮ ᱥᱟᱝᱠᱷᱮᱱ ᱛᱟᱝᱜᱤ ᱪᱮᱛ ᱠᱷᱩᱭᱞ ᱜᱚᱭ ᱠᱩᱱᱚ ᱛᱮ ᱱᱟᱠᱟ ᱱᱤᱢᱩᱡ ᱜᱚᱱᱨᱤ ᱟᱨᱞᱟ ᱱᱟᱠᱟ ᱱᱤᱢᱩᱡ ᱜᱚᱱᱟ ᱚ ᱪᱷᱩᱛᱤ ᱱᱩᱝᱜᱤ ᱠᱟᱝᱡᱟᱜᱤ ᱚᱱᱡᱟᱝ ᱪᱤᱡᱨᱮᱡᱱᱟ ᱛᱟ ᱪᱩ ᱚᱱᱫᱤ ᱪᱷᱩᱛᱱᱟ ᱢᱤᱱᱭᱟᱝᱜᱮᱱ ᱫᱤ ᱠᱷᱩᱭᱞ ᱜᱚᱭ ᱪᱟ ᱠᱷᱩᱭᱞ ᱜᱚᱥᱤ ᱯᱟᱢᱟ ᱢᱮᱠᱤ ᱚᱱᱫᱤᱝᱟ ᱪᱷᱩᱣᱟᱞᱟ ᱪᱷᱩᱣᱟᱜᱤ ᱪᱟᱨᱪᱮ ᱪᱷᱟᱱᱪᱮᱠᱚ ᱢᱤᱱᱭᱟᱝᱜᱮᱱ ᱫᱤ ᱠᱷᱩᱭᱞ ᱜᱚᱥᱤ ᱯᱟᱢᱟ ᱢᱮᱠᱤ ᱡᱚ ᱛᱤ ᱥᱩᱝᱜᱤ ᱠᱷᱩᱭ ᱪᱟᱢ ᱢᱟᱜᱟᱱᱩᱜᱤ ᱛᱤᱜᱟᱨ ᱜᱮᱱ ᱛᱟ ᱛᱤ ᱫᱚ ᱠᱷᱚᱣᱟ ᱪᱩᱜᱩ ᱠᱷᱩᱭᱞ ᱜᱚᱥᱤ ᱞᱤᱞᱟ ᱜᱤᱱᱠᱩ ᱢᱮᱠᱟ ᱱᱟ ᱠᱷᱩᱭᱞ ᱜᱚ ᱜᱟᱱᱤᱡ ᱜᱮᱱ ᱡᱱᱟ ᱛᱟ ᱛᱤ ᱫᱚ ᱠᱷᱩ ᱪᱩᱨᱟᱝᱜᱤ ᱥᱟᱝᱠᱮᱱ ᱛᱤ ᱫᱚ ᱠᱷᱩ ᱪᱤᱠᱤ ᱛᱟᱝᱜᱮᱱ ᱡᱤᱠ ᱪᱮᱠᱚ ᱛᱟ ᱟᱪᱩ ᱠᱮᱱ ᱨᱟᱢᱟᱡᱨᱮ ᱛᱟ ᱠᱷᱩᱭᱞ ᱜᱚᱱ ᱫᱚ ᱠᱷᱚ ᱪᱟᱜᱩ ᱜᱮᱨᱥᱤᱱ ᱨᱟᱢᱟᱡᱨᱮ ᱨᱞᱟᱡᱮ ᱠᱟᱝᱟᱞᱟ ᱭᱚᱱᱤ ᱠᱟᱝᱜᱮᱱᱟᱞᱟ ᱭᱚᱱᱤ ᱪᱟᱜᱩ ᱜᱮᱨᱥᱤᱱ ᱢᱮᱛᱟᱱᱟᱞᱟ si chivu yotanaz gunara, kuri yotanaz akuyorsi metanala rangi lihten tsutani, yang chakuyorsi yotanaz juwa yoni. Ta tumuziri, tina tsuzara, manjizgi hishagi lakani ta rangi huiluk dituko, ta rangi agara tsunjina ta ngiprit tur manyani, huiluk di maturna, di kui nimazgi yoni, sota chambuyi nana chukki, aranga ganigi huichazgi, aranga chunigi huichazgi, aranga sankma suchigi huichazgi, tagi dana, di nintzgi pamba yoni. Chu sonta chika yondanzin yorgishka tontala arangi yinari, ti jena jengi yinari mari. Ti kambula sukhagi chirmuti nugi noti, arangi noti, hiri pinsin sukhbi nordambu uzgunu ta, arangi ti noti. Ti tukho aranga yotana, ta aranga sankma chichugu chita, aranga shawa kechenzga tkna, арнгэ чихэн дангэрж гүсгэн дангэрж гүсгэлэкэни арнгэ тэ тхой чихэ тхчөөчэн тэяны цхма арнгэ кочөөдэри
11: тасон тэран дангэн тажэг тирүжлэ тангэ нян тунгэлам дэни мара нян шөхтэ дан арнгэ сэмхэн сутх гонэрмо а тэвнэ гант нан гинэ сэгэр тэни нга жоггаг хөрнгэ най чөөдөнтэм гүхэчэзгэ тэмэ самбуу тазэн тэлэн тэ дагана тагэ гэрмо
5: ngoniga ningkong go dan nojine tanji kong ni topsha sigjer
9: ge ran ran ran topsha ji onre cho cho topsha zoka cho cho topsha zoki dagike na tanute ken gi topsha zoka onre
5: danja ne
9: Mandanda zitio no mare te khunjugjana ke kyang chidra tom sam budag ta jigni chidga chita no ti hison no mo chundig la kan ni ta ku chanchang zga moz khida no mo chanchang zga moz khida no samjir zga moz khida no mo moz khida chu mugi ne no te ge samjir te mugi sung zga che chu ti hison no kyang ge chidg hison no rezna tom sam budag ge ge chiz zis no ti hison no a ta teniga chudra o ta teni kong han ne rezna te te shong she zan yu no mare jik ten te ola dikten ti she
5: dan chen ge tirum da tgon de dan chen da tar ge tar ge ni ri gna khapra yun da khare ta khucha ta jo ganu ma z ga ta so ni na khucha ta jo ka tu ko da ndum ma ng mo
9: na ter
5: ta vi chen ge ta da tgon da na ten z ge re la ya na da chi chu me na z ta ni chi khina do kun ter ye ga
9: o ter chu ti chu yo ke zi me ke zi la zo ndi ge ta ton zi z ge la de ge z gu na ra ta ndu mo z ge ta ma ta na chu gu mo z nyu ne mar ma nyu na ta ge ton zi ndi ya ni yon ten z mar ke na mar khan jir ti kung phalan ju ten mar mo de to kho ke khapr me pra tong a tong gu nu ka cha tmo se cha nyun mar mo da ole tin ju san nyun mar tin ju san nyun mar la om jang sidre zna che te to kho che zig yin na cho erang ge sang gu ne re ju si na ju ge si sa ma zi na ju ge ti ge rang ge khui don ju na ju ga nu chi zra ju chang a ga ge chang a ga na chang ja cha zi tong na ju chu me ka ja ma kang wa ge ya tong tong na ju ja ma je tong tong do ju khin ju gu mo Arla, Arla, the chunti, who suchek, who get king, chick, chick, gansgari, and gaga to there's a samazari, onchum, seligam yanga. Take a engine to see chisganach, see, sutendimo, see, ligi, sundimo. Sunches suchekurma, sunches suchekur to cut tetrasuna, did the hoochu, range, who tanata shunil the tantung. Ta mendi. Амен сонжина амен цгэзэ тонна чу не кутона не суткмо мен моазэ тонна шулондон мо тиги каприте чу чзэ гин ку чзэ чэта тагу чу цэ чмузын зэнжэз гонде то аранги цэ зонтон зэ цэтин зма тэзэ то цо ню чзэ дигтэн кэнгэ ку кантан кэна тэчкэла чгэнэр
5: аре ре гэргэн та тэрэн кони чи кавдара ма айта тана варкэм дэ тав сонжин лемсэн жигд гэю тан тамо тэна ганлэг та чи тан жиг жаши нян кэм панда нам балла та хуйчаз гэрэн гэрэн учэна
9: Ari riri ta khuicha ngutoi na khuicha sung mangi ta ra la ji khuicha mangi ta nga dung ten ren ni zuri ta dung ten ren ni zina dung ten ge shone ta khizin jug jana se je ki khuicha ta chu we ta lu ji kharchang ji ne ne ta tum manga te tchen tum mangi ta te khishi ki tchin tum mangi la ranga sonjana ngi khuicha zga jiryo da gendi momugi tatung da tong tong chi tu azne tmo z te jiro te zu ge jai ge te to khosh ta jna te to khoy shiki ka ki kengla ka ne chirtung chirtung ini zga nang ton zse mu se mu yo ne gi ta tmo gi chora ta ne gi tmo khisha zri ta shi je ki khisha la ka ne te zu ch ta jna ngi tmo zun do ki ta ne jala chong jna Tayang sombak pu chakchen dhamu maa yukka na, sanchila dhamu chakchen maa yukki. Ta nga arangi tagi samchung dhruguch tatsu kocho chonzga zhukhagi tagi samchichu tsga zing arangi chige dinu nani ajagi samchichu nani zhukhagi te dinu tsga zing mankhazri aranga chonjana, ta zhukhagi kangana chukki. Tengu na zhukhagi ti oke tsga tsga zga yukku ladish na chukni zgunara. Azu sonjo gu tsa tsa tsa ledi ka tsani ki tamu gu cha chi uki. Tena sonjo njujo ga anu zu gi tagi zhukha gi kenzo chik tina. Uki tsamchi zo sonjo na ta duro wan chita gi nantar tizo ta chik tajina. Duro wan chita gi nantar tizo ta tajina. Ti dhukhu nani tsiga zik chik hisha mangni njanja. Ta tangma gi di uki naso lan di yoni. Tere una tak uki tsik kelakin lo kuj moyone tmuzri tigen chene rangi chik samkhe chik chidiya tong chiku gi tmugla kani ta chu kudinu kanzang la mi she longzu тэзэг тажина чу санхэн зүс гэз чижрит хэн яран гэ сэм зүс гэз цгэз чис гонэр ака сэмти хац гэз гора гора матна цгэз гора тхкин чикчэки тэмүз зүнэни тэни дач тажина тэгэн чэнэн дэ дүмэ чинжун ла ташху чац гох гэн дэ атлаж тасунэ кэлуржигэн эни тажин тати чинжун гэн тажин тэмү юх гэдэ лумэ дүмэ чинжун гэн дэсх тэг лакэн чик тажина Jisukundi lakini da chijitele azu arijit chijiz gula. Arijit chijiz gundi da chijitet nungi kendi chinugri.

0: 히르 가르 초신 자위 가르코
1: 로리 로브시글리 니리 가르코
0: 히립저 데모조위 가르코
1: 로시저 저충 저위 가르코
0: 나총 로든 단세아리 비 가르코
2: 조보 총총초 다타 체초 나총 시비에가 틀림친저 아르비 가르코 거 참브르식다 나치 히시 초모르 알로르거 제츤잔
3: Я начун чижгцо чэци мэтэлдэ за давининг начун шбиргацл тахлын линцланьэм бергасэси ретина таштачу тахлын линцэндэг цамба гнива ргби гаркунгэн ашиг жуйэл дэрэн гэргби гаркунгэ цамба чунгэндэг нга товчун дирэм жэгэл чива сымсэни чимцэн товси тагэ хипша тумши жобо чунчунцо тан жобо чунчунци пама намбэр нямчэд шаджэин